ወዳጅ ወዳጅ ወዳጅ አዝናል እንጂ መቻብሮይ ሞታል እከደከደይ በዚህ ካተታል እዚህ ካተታል አንጋጥጬ ባየው

አልቻልኩም። የአምላክ ማደሪያ ሆነ አምላክ ማደሪያ እስቲ ልፈልግህ ልፈልግህ ዞር ብጨንቀኝ ቢተበኝ ይበስብኝ ዛሬ ያልቸገረህ ነገር ሁሉም በእጅ ሳለ ቸር አምላክ ነህና ብትምረኝ ምላለ አንተ በጥበብህ ሁሉን ማዳን ስችል